ዓለም ተመስገን ይያል ቸሩ መመኘት ከሷ አንዛርኛ ስንመስል ሰው ለሰው ዓለም ነቻገር እሷ አኛ ዓለም አዳም ከኛ ግን እሷ ከኔ ጉር ተመስገን ይያል ቸሩ መመኘት ዳለ እዚሁ ባመተምረ ዙራ ለሁላችንም ነው ነታስመሽ እኛ ዓለም